የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ የዝግጅት ጉባኤ በኢትዮጵያ በአዲስ አበባ መዘጋጀቱን የሚያመለክ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በሕግ ሙያ ውስጥ ያሉ የካቶሊክ እህቶች ለትንቢታዊ ምስክርነት መጠራታቸው መነገሩን የሚያመለክ ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል ተባለ። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት ኃላፊ ብፁዕ ካርዲናል ጆርጅ ጃኮብ ኮቫካድ በደቡብ ኮሪያ መዲና ሰኡል በሚገኝ የሶጋንግን ዩኒቨርሲቲ በክርስቲያንና በኮንፌሽያን መካከል የሚካሄዱን የመጀመሪያ መደበኛ ስብሰባን በንግግር ከፍተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱም የእምነት ተቋማት የሰውን ልጅ ጥልቅ ምኞቶች እንደሚገልጹ ተናግረው ይበልጥ ፍትሐዊ ተስማሚና ርህሩህ ዓለምን መፍጠር የሚችሉት ሰላማዊ ሁሉን አቀፍና ደጋፊ ማህበረሰቦችን በመገንባት እንደሆነ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ አስተያየታቸውን የሰጡት ሐምሌ 28 2018 ዓመተ ምህረት በሴኡል በሚገኘው ሶጋንግ ካቶሊካዊ ዩኒቨርሲቲ ለመጀመሪያ ጊዜ በተካሄደው የክርስቲያንና የኮንፌሽን ስብሰባ ወቅት ባደረጉት የመክፈቻ ንግግር እንደሆነ ታውቋል። እስከ ሐምሌ 29 ድረስ የሚቆየው ስብሰባው በሁለቱ ሃይማኖታዊ ወጎች መካከል የመጀመሪያ የሆነውን መደበኛ ውይይት እንደሚያካሂድ ታውቋል። ክርስትናና ኮንፊሽያኒዝም ወይም በማኅበራዊ መግባባት፣ በሥነ ምግባርና በሕጎች ማክበር ላይ ያተኮረ የአስተሳሰብ ሥርዓት ተስማሚ ማኅበረሰብን ለመገንባት ባበረከቱት አስተዋጽኦ ላይ ውይይት ለማድረግ ከሁለቱ ሃይማኖቶችና ከተለያዩ አገራት የተውጣጡ ሰዎች የየራሳቸውን ወጎች አስተዋጽኦ ማድረጋቸው ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱ የዓለም ታላላቅ የስልጣኔ ወጎች የህብረተሰቦችን የሞራል የባህልና የማኅበራዊ እድገት በጥልቅ እንደቀረጹና በጎነትንና የጋራ ጥቅምን ማገልገል እንደቀጠሉ አጽንኦት ሰጥተዋል። በሁለቱ ወጎች መካከል የተደረገው ውይይት እስካሁን ድረስ ውስን ሆኖ ቆይቷል ያሉት ብፁዕ ካርዲናል ጆርጅ ጃኮብ እንዲህ አይነቱ ውይይት በጋራ መከባበር፣ ለወንድማማችነትና ለሰው ልጅ ሙሉ እድገት በተሰጠ የጋራ ቁርጠኝነት ላይ የተመሠረተ መሆን እንዳለበት ተናግረዋል። በማከልም የኮንፊሽያን ታላቁ ስምምነትና አንድነት የአዲሱ ሰማይና የአዲሱ ምድር የክርስትና ራእይ ጥልቅ ማኅበራዊ፣ ፖለቲካዊና ስነ ምግባራዊ ቀውሶች ባሉባቸው ማኅበረሰቦች ውስጥ መታየታቸውን አብራርተው ከሁለቱም የተወረሱ ወጎች ሰዎችን ባለመረጋጋትና በለውጥ ውስጥ ለመምራት በሚያስችል የተስፋ አድማስ እንደገና መተርጎማቸውን አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው እንደገለጹት የኮንፊሽያን አስተሳሰብ በኋላ ላይ ሁከት በነገሰባቸው የጦርነት ዘመናት ውስጥ በተከታዮቹ የተገነባውን አሳማኝ የሆነ ኅብረተሰብ ራእይ ለመፈለግ ወደ ባህላዊ ቅርስነት መዞሩን አስታውሰዋል። የአምልኮ ሥርዓቶች ዝግመተ ለውጥ፣ ይህ የታላቁ መንገድ ራእይ ከሰማይ በታች ሲነግስ በሥነ ምግባር እሴቶች፣ በፍትሕና በጋራ ጥቅም የሚተዳደር ማኅበረሰብ እንዲፈጠር ማድረጉን ተናግረዋል። በመሆኑም የዳቶንግ ሐሳብ በእርስ በርስ ግንኙነቶች፣ በኃላፊነትና በጋራ ጥቅም ላይ የተመሠረተ የማኅበራዊ ሞራልና የውበት አድማስ እንደሚሰጥ፣ ሰብአዊ ደህንነት በጋራ አንድነት ላይ የተመሠረተ እርስ በርስ የተሳሰረ ማኅበረሰብ አድርጎ እንደሚገነዘብ ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ የራእይ መጽሐፍን በመጥቀስ እንደተናገሩት የፍጥሞስ ዮሐንስ በመጀመሪያው ክፍለ ዘመን መጨረሻ ላይ በሮማ ግዛት ተጽዕኖ ስር ለሚኖሩ የክርስቲያን ማኅበረሰቦች በምሳሌያዊ አነጋገር ባቢሎን ተብለው የተመሰለው የክርስቶስን ሞትና ትንሣኤ በማየት የእስራኤልን ትንቢታዊ ተስፋዎች በአዲስ ንባብ አማካኝነት የታደሰ ተስፋን እንደሚሰጣቸው አብራርተዋል። በራእዩ መደምደሚያ ላይ ዮሐንስ እግዚአብሔር በሰው ልጆች መካከል የሚኖርበት እንባውን ሁሉ የሚያብስበትና ፍጥረትን በፍትሕ በሰላምና በኅብረት የሚያድስበት አዲስ ሰማይና አዲስ ምድር መምጣትን ማወጁን ብፁዕ ካርዲናል ጆርጅ ጃኮብ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በማብራሪያቸው ምንም እንኳን በተለያዩ ባህሎች የተቀረጹ ቢሆንም ሁለቱም ራእዮች ተነሳሽነትን ማግኘታቸውን ገልጸው ይህም እያንዳንዱን ወግ ለመጠበቅ ብቻ ሳይሆን እርስ በርስ በመማማርና በመገናኘት አብረው እንዲያድጉ ለማስቻል እንደሆነ አስረድተዋል። የጋራ ሐሳባቸው ሲጠና ፉክክር፣ እኩልነት ማጣትና ኢፍትሐዊነት ባለበት ዘመን ውስጥ ሁለቱም ማለትም የክርስቲያኖች የአዲስ ሰማይና አዲስ ምድር ተስፋና የኮንፊሽያውያን የዳቶንግ ቁርጠኝነት መለያየት፣ ራስ ወዳድነትና ጭቁና የማይቀር ነው የሚለውን ሐሳብ ውድቅ የሚያደርግ ብሩህ ተስፋ ያለው ራእይ መሆኑን ገልጸዋል። ብፁዕ ካርዲናል ጆርጅ ጃኮብ ይህ የመጀመሪያው የክርስቲያንና የኮንፊሽያን ውይይት ለወደፊት ስብሰባዎች ሞዴል እንደሚሆንና ከአካዳሚያዊ ልውውጥ የበለጠ እንደሚሆን ያላቸውን ተስፋ ገልጸው ዘላቂ የጓደኝነትና የውይይት ጉዞ መጀመሪያ ምልክት ሆኗል ሲሉ አስረድተዋል። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽሕፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ኢንዱኒል ጃናካራቲኔ በበኩላቸው ውይይቱ በክርስቲያኖችና በኮንፌሽያን እምነቶች መካከል ባለው ግንኙነት አዲስ ምዕራፍ በመክፈት የጋራ ትምህርትና በሰብአዊ አገልግሎት ውስጥ ትብብር እንደሚያሳድግ ገልጸው ይህም ለክርስቲያንና ለኮንፌሽያን ግንኙነቶች ብቻ ሳይሆን በሃይማኖት መካከል ለሚደረገው ውይይት ጠቅላላ ጉዞ ወሳኝ ምዕራፍ ነው ሲሉ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ካንካና ማላጅ አዲሱ ዘመናችን የሚለውን የሁለተኛውን የቫቲካን ጉባኤ ሰነድን ጠቅሰው እንደተናገሩት ካቶሊካዊት ቤተ ክርስቲያን በእነዚህ ሃይማኖቶች ውስጥ ያለውን እውነትና ቅዱስ የሆነውን ነገር አትቃወምም የሚለውን ማረጋገጫ ሰጥተዋል። የስብሰባው ተሳታፊዎች ልዩነታቸውን ለማስወገድ ሳይሆን የጋራ መግባባትን ለማጎልበት እርስ በርስ ለመማማርና ለሰው ልጅ የጋራ ጥቅም ሲባል ጎን ለጎን ለመስራት እንደሆነ አጽንኦት ሰጥተዋል።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 32018 ዓ.ም ዕለታዊ ስርጭታችንን ነው። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ ዝግጅት ጉባኤ በአዲስ አበባ እየተካሄደ ይገኛል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓ.ም ተመረጠ ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ቃል የመጀመሪያ ዝግጅት አህጉራዊ ጉባኤ በኢትዮጵያ ዋና ከተማ አዲስ አበባ ከሐምሌ 28 ቀን 2018 ዓ.ም ጀምሮ ለሁለት ተከታታይ ቀናት የሚካሄድ ሲሆን በዚህ ጉባኤ ላይ በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይን ጨምሮ የአፍሪካና የማዳጋስካር ብፁዓን ጳጳሳት ጉባኤዎች ህብረት ፕሬዝዳንት ብፁዕ ካርዲናል ፍሮዶሊን ቦንጎ፣ የሴካም ዋና ጸሐፊ ክቡር አባ ራፋኤል፣ ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘኢትዮጵያ፣ ብፁዕ አቡነ ተስፋ ስላሴ የአዲስ አበባ አገረ ስብከት ረዳት ጳጳስ፣ ከመላው የአፍሪካ የተውጣጡ ብፁዓን ጳጳሳት፣ ካህናት፣ ገዳማውያት፣ የምእመናን ተወካዮችና ጥሪ የተደረገላቸው እንግዶች ተሳትፈውበታል። የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ጽህፈት ቤት የተሰናዳው የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤ በአዲስ አበባ በሚገኘው ፍሬንድሺፕ ሆቴል የስብሰባ ማዕከል ውስጥ እየተካሄደ የሚገኝ ሲሆን የኢትዮጵያ ካቶሊክ ቤተ ክርስቲያን ከዚህም በፊት የካቲት 23 ቀን 2015 ዓመተ ምህረት የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤን በአዲስ አበባ ማዘጋጀቷ ይታወሳል። በአፍሪካ የምትገኘው ሲኖዶሳዊት ቤተ ክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓ ም ወደሚካሄደው የቤተ ክርስቲያን ጉባኤ የሚደረግ የአብሮነት ጉዞ በሚል ጭብጥ በአዲስ አበባ እየተካሄደ የሚገኘው ጉባኤ ሐምሌ 28 ቀን 2018 ዓ ም በፍሬንድሺፕ ሆቴል የስብሰባ አዳራሽ ውስጥ እየተካሄደ መሥዋዕተ ቅዳሴ የተጀመረ ሲሆን ለሁለት ተከታታይ ቀናት የሚካሄደው ይህ አህጉራዊ ጉባኤ ሐምሌ 29 በሚደረግ የመዝጊያ መሥዋዕተ ቅዳሴ ይጠናቀቃል ተብሎም ይጠበቃል። ከ2014 ዓ ም ጀምሮ ሲካሄድ የቆየው የካቶሊካዊት ቤተ ክርስቲያን አብሮ የመጓዝ ሲኖዶስ ተጠናቆ የመጨረሻው ሰነድ ይፋ ከሆነበት ጊዜ አንስቶ ተግባራዊነቱን መመዘን ላይ ያተኮረ ጉባኤ እንዲጀመር በቅድስት መንበር አቅጣጫ መቀመጡ የሚታወቅ ሲሆን በዚህም መሰረት በቅድስት መንበር የሲኖዶስ ጽህፈት ቤት በሀገረ ስብከቶች፣ በቀጠናዎች፣ በአህጉራትና በዓለም አቀፍ ደረጃ የሚደረገው ውይይት የተግባራዊነቱ ምዘና በጽሑፍ የሚቀርብ ሪፖርት ብቻ ሳይሆን ለውጡ በቤተ ክርስቲያን የሐዋርያዊ አገልግሎት ሕይወት ያመጣውን ልዩነት በመንፈሳዊነት በማስተዋል በኅብረት እንዲሁም በትህትና የሚገመገም ሊሆን እንደሚገባው ተገልጿል። የትግበራ ሂደት ጉባኤ በቅድሚያ ከቁምስናዎች በመነሳት በሰበካዎች እንዲሁም በጳጳሳት ጉባኤ ደረጃ ውይይት የሚደረግበት ሲሆን በሁለተኛ ደረጃ በቀጠናዎች የሚካሄድ ውይይት እንደሚኖር ተገልጿል። በሶስተኛ ደረጃ በአህጉራት ውይይት በማድረግ በጥቅምት ወር 2020 ዓ.ም ለሚካሄደው የዓለም አቀፍ ጉባኤ ግብዓት በመሆን ይጠናቀቃል። በአፍሪካ አህጉር ውስጥ የሚገኙ 8 ክልላዊ የጳጳሳት ጉባኤዎች በዚህ 2 ቀናት ለሚቆይ ስብሰባ ተወካዮቻቸውን የላኩ ሲሆን የጉባኤው የመክፈቻ መርሃ ግብር ላይ ብፁዕ ካርዲናል አቡነ ብርሃን ኢየሱስ የጉባኤ ተሳታፊዎችን ወደዚህ ጥንታዊ የሰው ዘር መገኛ ወደ ሆነችው ኢትዮጵያ እንኳን በሰላም መጣችሁ በማለት የመግቢያ ንግግር ያደረጉ ሲሆን ብፁዕነታቸው አፍሪካ ለዓለም አቀፋዊቷ ወይም ለሁለንተናዊቷ የካቶሊክ ቤተ ክርስቲያን ተስፋ መሆኗን አስገንዝበው በዚህም መሰረት በአህጉሯ ውስጥ የሚካሄዱ የዚህ አይነት ጉባኤዎች ትልቅ ጠቀሜታ እንዳላቸው ያስታወሱ ሲሆን ምንም እንኳ የአፍሪካ ቤተ ክርስቲያን በአንድነት ለመጓዝ አንዳንድ ተግዳሮቶች ቢኖሩም ይህንን ተግዳሮት በጋራ ለመፍታት ጸሎት ዋነኛው መሳሪያ መሆኑን አሳስበዋል። በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይ ሊቀ ጳጳስ ብሪያን ንጎዚ ኡዳጉዌ በበኩላቸው ባደረጉት የመክፈቻ ንግግር የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታና ቡራኬ ለጉባኤው ተሳታፊዎች በማቅረብ የአፍሪካ ዋና ከተማ በሆነችው አዲስ አበባ ተገኝተው በዚህ የተቀደሰ ጉባኤ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቡራኬ በማቅረባቸው የተሰማቸውን ደስታ የገለጹ ሲሆን ጉባኤው በሲኖዶሳዊነት መንፈስ ተካሂዶ የአፍሪካ ቤተ ክርስቲያን ተግዳሮቶችን መፍታት የሚችሉ የመፍትሄ ሐሳቦችን እንደሚያቀርብ ያላቸውን ተስፋ ገልጸዋል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ኅብረት የተመሠረተው በአፍሪካ ውስጥ በምትገኘው የካቶሊክ ቤተ ክርስቲያን ጉዳዮች ላይ በአንድ ድምፅ ለመናገር የሚያስችል መድረክ ለመፍጠር እንደ አውሮፓውያን አቆጣጠር በ1962 እስከ 1965 ዓ ም በተካሄደው በሁለተኛው የቫቲካን ጉባኤ ወቅት በአፍሪካ ብፁዓን ጳጳሳት በተገለጸው ፍላጎት መሠረት እንደሆነ የሚታወቅ ሲሆን ይህ በመሆኑ ምክንያት የሴካን መመስረት የአፍሪካን ራእይ ለጠቅላላው የቤተ ክርስቲያንን ለማዳረስ የሚያስችል አህጉራዊ መዋቅር ለመገንባት ብፁዓን ጳጳሳቱ ባሳዩት ቁርጠኝነት የተገኘው ውጤት እንደሆነ የጉባኤው መረጃ ያሳያል። ከዚህም ባሻገር በእንግሊዝኛው ምህጻረ ቃል ሴካም ተብሎ የሚጠራው የአፍሪካና የማደጋስካር ጳጳሳት ጉባኤዎች ሲምፖዚየም ዋናው ዓላማና ግቡ በሁሉም የአፍሪካ ደሴቶቿ ውስጥ የሚገኙ የጳጳሳት ጉባኤዎች መካከል መልካም የሆነ ኅብረትና ትብብርን እንዲሁም በቤተ ክርስቲያኒቷ ውስጥ የጋራ ተግባርን ለማጎልበት ቤተ ክርስቲያን በመዳን ሥራ ላይ የምትሠራው አበርክቶን ለማገዝ እንዲሁም ቤተ ክርስቲያኒቷ በአፍሪካ አህጉር ላይ የእግዚአብሔርን ቤተሰብ ለመገንባት የምታደርገውን ጥረት ለማሳካት የተመሠረተ ኅብረት ሲሆን የሕዝቦቿን ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ደህንነትን ለማረጋገጥ በሚሠራው ሥራ ላይም ተሳትፎ ያደርጋል ተብሏል። በዚህ አህጉራዊ ጉባኤ ላይ ኢትዮጵያን በመወከል ብፁዕ ካርዲናል አቡነ ብርሃን ኢየሱስን ጨምሮ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ፣ ብፁዕ አቡነ ማርቆስ የጅማ ቦንጋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር ደሴ ሀገረ ስብከት ጳጳስ፣ ብፁዕ አቡነ አብርሃም የመቂ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሉቃስ የእምድብር ሀገረ ስብከት ጳጳስ፣ ብፁዕ አቡነ በርሃ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሚልኪያስ የነቀምቴ ሀገረ ስብከት ጳጳስ፣ ክቡር አባ ከተማ አስፋው የጳጳሳት ጉባኤ ጠቅላይ ጸሐፊ፣ ክቡር አባ አብርሃም ገብረ ማርያም የሐዋርያዊ ሥራዎች አስተባባሪ፣ ገዳማውያት የምዕመናንና የወጣት ተወካዮች ተገኝተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዓላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ድህነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት አይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱም ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለ ምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕርይ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕርዩ አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን
ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ። የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚህ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለ ሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ይሆን ዘንድ ማርያምን በፍቃዱ መረጣት። ተልእኮዋን ለመፈጸም እርሷ ራሷ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሐምሌ 30 2018 ዓ.ም ተመረጥለታው ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ዛሬ አርብ ነሐሴ 1 2018 ዓመተ ምህረት በአገራችን በኢትዮጵያ በሚገኘው ካቶሊክ ቤተክርስቲያን ምእመናን ዘንድና በሌሎች አብያተ ክርስቲያናት ዘንድ የፍልሰታ ማርያም ጾም

ብፁዕ ካርዲናል ብርሃነ ኢየሱስ 60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም የጾም ወቅት ያስተላለፉትን መልእክት በማስከተል ወደ እናንተ አድማጮቻችን እናደርሳለን። ተከታተሉን።

በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምእመናን እንዲሁም ክቡራን ኢትዮጵያውያንና ኢትዮጵያውያት ትውልደ ኢትዮጵያውያን በሙሉ በአገሩም ውስጥም በውጭም ያላችሁ በሙሉ አሁን እኔ የምገኘው እዚህ በአጽናኟ ማርያም ኮንሶላታ ገዳም ነው። እዚህም የተገኘሁት የኢትዮጵያ ጳጳሳት ጉባኤ እየተካሄደ ነው፣ መደበኛው ጉባኤ እየተካሄደ ነው። እዛ ላይ ነው የተገኘሁት እና ይህ ጉባኤ በዓመት ሁለት ጊዜ የምናደርገው ነው። 13ቱም ሰበካዎች ተሰባስበው ጳጳሳቱ ሁሉ በተገኙበት ስለ አገራችን ስለ ኢትዮጵያ የምንወያይበት የምንመካከርበት እንዲሁም ደግሞ ስለ ቤተ ክርስቲያናችንም ጉዳዮች አንስተን የምንመክርበት ጉባኤ ነው። እንዲያውም በዚሁ ወር ውስጥ ብዙ ጉባኤዎች አካሂደናል። ናይሮቢ ላይ የምስራቅ አፍሪካ እና የአፍሪካ ቀንድ ጳጳሳት ጉባኤ አካሂደናል። በዚህም ሳምንት ደግሞ የሚገርም ነው፣ በኢትዮጵያ ላይ በዚሁ በአዲስ አበባ ላይም እንዲሁ የአፍሪካ ጳጳሳት ጉባኤ ስለ ሲኖዶስ ሁኔታ በዓለም አቀፍ ባለችው ቤተ ክርስቲያን ላይ እየተወያዩ ነው ያሉት። እንዲሁም ስለ ትምህርት ጉዳይም እየተወያዩ ባሉበት ጊዜ ነው የእኛም የኢትዮጵያ ጳጳሳት ጉባኤ ዓመታዊ ጉባኤውን እያደረገ ያለው። በልዩ ልዩ ነጥብ ላይ እንወያያለን፣ እንመክራለን። ያሉትን ስራዎቻችንን እንዴት መቀጠል እንዳለብን፣ ከምእመናን ጋር እንዴት አይነት ህብረት ሊኖረን እንደሚገባ እንዲሁም ደግሞ ከመንግስትም ጋር ሆነን የምንሰራቸው ተቋማት አሉ። የትምህርት፣ የጤና፣ የልማት፣ የማህበራዊ ጉዳይ ስራዎችን በህብረት እንዴት እንደምናካሄድ የምንመክርበት ወቅት ነው። እንዲሁም ይህንን ስራ በምንሰራበትም ጊዜ ያሉትን አዎንታዊና አሉታዊ ሁኔታዎችን የምንገመግምበት በተለይም ደግሞ እነዚህን ስራዎች በምናከናውንበት ጊዜ ቤተክርስቲያናችን እነዚህን ስራዎች በምትፈጽምበት ቦታዎች ሁሉ ያሉትንም ተግዳሮቶች አብረን የምናይበት ጉባኤ ነው። ስለዚህ ምእመናን ሁላችሁም ዛሬ በቅዳሴ ነው የጀመርነውና ይህንን ጉባኤያችንን እናንተም በጸሎት ከኛ ጋር እንድትሆኑ፣ ምክንያቱም የምንሰራው ስራ ሁሉ በእግዚአብሔር ቸርነት እግዚአብሔርን ደስ የሚያሰኝ ለህዝባችን አገልግሎት ብቁ ሆኖ የሚገኝ ስራ ቤተክርስቲያናችን እንድትሰራ ጸሎት እንድታደርጉ አደራ እላችኋለሁ። እንዲያውም ይህንን ትልቁን ጉባኤያችንን የምናካሂደው ዛሬ በነገ በምንጀምረው በፍልሰታ ማርያም ሱባኤ ዋዜማ ላይ ነው። ከነገ ጀምሮ ለሁለት ሳምንታት ሁለት ሱባኤ እንበል ፍልሰታ ማርያምን የምንጾምበትና የምንጸልይበት ወቅት ነው። ደስ የሚል በዓል ነው። ህፃናት፣ ወጣቶች፣ እናቶች፣ አባቶች ሁሉ ቤተ ክርስቲያን በመቅረብ እመቤታችን ድንግል ማርያምን የምንማጠንበት ወቅት ስለሆነ በዚህ ወቅት በተለይ ቤተ ክርስቲያናችን ለእመቤታችን ለቅድስት ድንግል ማርያም ያላትን ከፍተኛ ክብርና ምስጋና የምናቀርብበት ጊዜ ነው። በዚሁም በፍልሰ

ጾም ጊዜ አሁንም ስለ ሀገራችን ሰላም፣ ስለ ሀገራችን አንድነት የምንጸልይበት ወቅት ነው። በሀገራችን ላይ ያሉት ግጭቶችም ሆኑ እንዲሁም አለመግባባቶች ተወግደው አገራችን ኢትዮጵያ እንደ ቀድሞ በእውነቱ የሃይማኖት አገር፣ የሰላም አገር፣ የፍቅር አገር እንድትሆን የምንጸልይበት የጾም የጸሎት ጊዜ ይሆናል። ይሄ የፍልሰታ ጊዜ ማለት ነው። በተለይም ደግሞ በአሁኑ ጊዜ በሀገራችን ደረጃ የብሔራዊ ምክክር ኮሚሽን በኢትዮጵያ ደረጃ ተወካዮቹን በተቻለ መጠን ከመላው ኢትዮጵያ ሰብስቦ አምጥተው እየተመካከሩ ባለበት ወቅት ስለሆነ የእነሱ ጥረትም ፍሬ እንዲያፈራ የምንጸልይበት ወቅት ነው። ቀላል እንዳልሆነ እናውቃለን። ግን ኢትዮጵያውያን በጠረጴዛ ዙሪያ ሆነው መነጋገራቸው፣ መመካከራቸው ራሱ ትልቅ ጸጋ ነው ብለን ቤተክርስቲያናችን ታምናለች። ይሄም ለፍሬ እንደሚበቃ ተስፋ ታደርጋለች። ያለነውም ዘመነ ክረምት ላይ ነን። ዝናቡ እንደ ድሮው ለየት ብሎ የሚዘንብበት ወቅት አይደለም። በዓለም ሁኔታ ላይ የአየር ንብረት ሁኔታ እየተቀየረ መሆኑንም እናምናለን እናውቃለን። ሆኖም ግን ይሄም ዘመነ ክረምት የጸጋ ክረምት ሆኖልን፣ የምህረት ክረምት ሆኖልን ከጎርፍ ከምን ተወግዶ አገራችን ዝናቡም በሚመለከተው አካባቢ ዘንቦ የተዘራውም ለፍሬ በቅቶ ለማየት የምንጸልይበት ወቅት ነው። በእግዚአብሔር ቸርነት እንግዲህ ይህም ዘመነ ክረምት በሰላም ካለፈልን የተዘራው ለፍሬ እንዲደርስ እግዚአብሔር እንለምናለን በጋራ ማለት ነው። በዚህ በአሁኑ ባለንበት ወቅት ይህም ዘመን በሰላም አልፎ ለአዲሱ ዘመን ለ2019 ዓመተ ምህረት ሁላችንንም በሰላም እንዲያደርሰን ሁላችሁም እንድትጸልዩ አደራ እላለሁ። ለእኛም ጸልዩልን። እግዚአብሔር አምላክ አገራችን ኢትዮጵያንና ሕዝቧን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ብፁዕ ካርዲናል ብርሃነ ኢየሱስ ለ60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም ጾም ወቅት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ ም ዕለታዊ ስርጭታችንን ነው። በዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛዎች ኅብረት ውስጥ አፍሪካ የአመራር ዕድሉን ዳግም ማግኘቷ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በሩዋንዳ መዲና ኪጋሊ ውስጥ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ላይ አዲስ የዳይሬክተሮች ቦርድ መቋቋሙ የተገለጸ ሲሆን ይህ የዳይሬክተሮች ቦርድ ምርጫ የተካሄደው ከሐምሌ 27 እስከ ነሐሴ 2 ቀን 2018 ዓ ም ድረስ በኪጋሊ ሩዋንዳ በሚካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ጎን ለጎን እንደሆነና በዚህ ምርጫ ውጤት መሠረት እንደ አውሮፓውያን አቆጣጠር ከ2001 ዓ ም ጀምሮ ለመጀመሪያ ጊዜ ሴቶች የቦርዱን አብላጫ ቁጥር መያዛቸው ተገልጿል። የዘመናዊ ሚዲያ ተግዳሮቶችን የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉ ርዕሶች ላይ የሚወያዩ ከመላው ዓለም የተውጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 ጀምሮ በሩዋንዳ መዲና ኪጋሊ የተሰባሰቡ ሲሆን ከኪጋሊ ሀገረ ስብከት ሩዋንዳዊው ካህን አባ ፊዴሌ ሙታባዚ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ፕሬዝዳንት ሆነው መመረጣቸው ተነግሯል። የሩዋንዳ ካቶሊክ ቤተ ክርስቲያን ስር የሚታተመው ኬንያ ማቴክ ጋዜጣ ማኔጂንግ ዳይሬክተር እና የሩዋንዳ ጳጳሳት ጉባኤ የኮሚኒኬሽን ዳይሬክተር የሆኑት አባ ሙታባዚ ምርጫውን ተከትሎ የሥልጣን ዘመናቸውን ካጠናቀቁት ከምሁሩ ናይጄሪያዊ ካህን ፕሮፌሰር አባ ዊልተር ቼክዌንዱ ሥልጣን የተረከቡ ሲሆን አዲሱና የተሟላው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ሪጅን የዳይሬክተሮች ቦርድ የናይሮቢ የካቶሊክ ሚዲያ ኔትወርክ ሊቀመንበር የሆኑትን ቨርጂኒያ ካቡንጉን እንደሚያካትት የተገለጸ ሲሆን ከዚህም በተጨማሪ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ቅርንጫፍ ምክትል ፕሬዝዳንት ሆነው መመረጣቸውም ጭምር ተገልጿል። በዚህ 7 አባላት ባሉት የዳይሬክተሮች ቦርድ ውስጥ ከተመረጡት መካከል የቡርኪና ፋሶው አባ አሌክሲስ ኡድራጉኦ የሚገኙበት ሲሆን አባ አሌክሲስ ጻፊና ገንዘብ ያዥ ሆነው መመረጣቸውም ጭምር ተነግሯል። ከዚህም በተጨማሪ እህት አናስቲኒያ ከሞዛምቢክ፣ አቶ ኩዳክዌሼ ከዚምባብዌ፣ ወይዘሮ ክላሪስ ከናይጄሪያ እንዲሁም ወይዘሮ ሚዋሚ ከዛምቢያ መመረጣቸውም ተገልጿል። አባ ሙታባዚ ከተመረጡ በኋላ ባደረጉት ንግግር ለተወካዮቹ ምስጋናቸውን አቅርበው መጪው የሥራ ወቅት ድጋፋቸው እንዲቀጥል ጥሪ ያቀረቡ ሲሆን ምርጫውን ከመልክዓ ምድራዊ አቀማመጥና ከሚነገሩ ኦፊሳላዊ ቋንቋዎች ማለትም እንግሊዝኛ፣ ፈረንሳይኛና ፖርቹጋልኛ ቋንቋዎች አንጻር የአፍሪካን እውነታ በትክክል የሚያንጸባርቅና ከዚህ በፊት ታይቶ የማይታወቅ ሂደት እንደሆነም ገልጸዋል። ከዚህም በተጨማሪ የአፍሪካ ተወካዮች ጉባኤ አብዛኛዎቹን የቦርድ አባላት ሴቶች አድርጎ በመምረጡ ብቻ ሳይሆን እነዚህ ሴቶች ከጾታቸው ባሻገር ልምድ ያላቸው የሚዲያ ባለሙያዎችና አስተዳዳሪዎች በመሆናቸው ደስተኛ መሆናቸውን ተናግረዋል። በኪጋሊ እየተካሄደ ባለው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ የአካባቢው አዘጋጅ ኮሚቴ ጊዜያዊ ሰብሳቢ የሆኑት አባ ሙታባዚ በአዘጋጆቹ የተከናወነው ጥንቃቄ የተሞላበት ዝግጅትና ውጤታማ አሰራር በተወካዮቹ ዘንድ አድናቆት ማትረፋቸውን ገልጸዋል። በኪጋሊ የተካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ከአምስት አህጉራት የተወጣጡ ከ40 በላይ ሀገራት የተወከሉ ከ200 የሚበልጡ የካቶሊክ ጋዜጠኞችን፣ የሚዲያ ባለሙያዎችንና የግንኙነት ሥራ ባለሙያዎችን በአንድ ላይ ያሰባሰበ ሲሆን ይህ በአፍሪካ ሲስተናገድ የመጀመሪያው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ መሆኑም ተነግሯል። ዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር እንደ ዓለም አቀፍ የግንኙነት ባለሙያዎች ማኅበር በይፋ የተመሠረተው እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት እንደነበር የተገለጸ ሲሆን ማህበሩ የተቋቋመው በሮም በተካሄደው የጋራ ጉባኤ ላይ እንደሆነና ይህም የተፈጠረው እንደ አውሮፓውያን አቆጣጠር በ1928 ዓመተ ምህረት የተመሰረቱትን ሁለት ነባር የካቶሊክ ቤተክርስቲያን የሬዲዮና የቴሌቪዥን ተቋማትን አንድ ላይ በማዋሃድ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ እያካሄዱ መሆኑ ተገለጸ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
1: የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ሐምሌ 30 ቀን 2018 ዓመተ ምህረት በአዲስ አበባ ሀገረ ስብከት ኮንሶላታ ማርያም ቁምስና ውስጥ በሚገኘው የመሰብሰቢያ አዳራሽ የተጀመረ ሲሆን በዚህ ጉባኤ ላይ ከአንድ ሀገር ስብከት ጳጳስ በስተቀር በስራ ላይ የሚገኙ የሁሉም ሀገር ስብከቶች ብፁዓን ጳጳሳት ተገኝተዋል። 60ኛ ዓመታዊ መደበኛ ጉባኤያቸውን በአዲስ አበባ ሀገር ስብከት ኮንሶላታ ማርያም ቁምስና ውስጥ የጀመሩት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ከዚህ ጉባኤ መጀመር ሁለት ቀናት ቀደም ብሎ ሲካሄድ የነበረውን የአፍሪካና የማደጋስካር ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤዎች ኅብረት አህጉር አቀፍ ስብሰባ ላይ ሲሳተፉ በመቆየታቸው የዘንድሮ የጉባኤ ቀናትን እንደሚያሳጥረው ገልጸዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ በዓመት ሁለት ጊዜ ማለትም በታህሳስና ሐምሌ ወር ላይ የሚደረግ ሲሆን በዚህኛው 60ኛ መደበኛ ጉባኤ ላይ በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይ የሆኑት ሊቀ ጳጳስ ብሪያን ንጉዚ ኡዳጉዌ መገኘታቸውና ከብፁዓን ጳጳሳቱ ጋር ስለ ዓለም አቀፍና ሀገር አቀፍ የቤተ ክርስቲያን ጉዳዮች ላይ ይወያያሉ ተብሎም እንደሚጠበቅ ተገልጿል። በፍልሰታ ማርያም ጾም ዋዜማ ላይ በተጀመረው የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ላይ በተለይም ስለ ሀገራችን ሰላምና እየተካሄደ ስለሚገኘው ሀገራዊ የምክክር ጉባኤ ምእመናን ጸሎት እንዲያደርጉ ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘኢትዮጵያ ጥሪ አቅርበዋል። ከዚህም ባሻገር እየተካሄደ በሚገኘው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት 60ኛ መደበኛ ጉባኤ ላይ ከሚነሱ አንኳር ጉዳዮች መካከል የሀገሪቱን የሰላም ሁኔታ፣ የቤተ ክርስቲያን ሐዋርያዊ ሕይወትና ሕጋዊ ማዕቀፍ ጉዳይ፣ የምእመናን የወጣቶች የገዳማውያንና ገዳማውያት ሕይወት፣ ለተለያዩ የቤተ ክርስቲያን አገልግሎት ወደ ኢትዮጵያ በመምጣት ስለሚያገለግሉ ገዳማውያንና በጎ ፈቃደኞች ሁኔታ እንዲሁም የቤተ ክርስቲያን ተቋማት የሥራ ሂደት ጉዳዮች እንደሚነሱ የተገለጸ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ፕሬዝዳንት የሆኑት የብፁዕ ካርዲናል አቡነ ብርሃን ኢየሱስ የጡረታ እረፍትን ተከትሎ በቀጣይ ጉባኤውን የሚመሩ ጳጳስ ምርጫ በዋነኝነት የሚወያዩባቸው አጀንዳዎች መሆናቸውን የጉባኤው ማህበራዊ ተግባቦት ተወካይ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር ደሴ ሀገር ስብከት ጳጳስ ገልጸዋል። ከዚህም በተጨማሪ በዚህ ጉባኤ ላይ ከቀናት በፊት በኬንያ በተካሄደው 21ኛ የምስራቅ አፍሪካ ጳጳሳት ጉባኤ የተወሰኑ ውሳኔዎች ተግባራዊ የሚሆኑበት መንገዶች ዙሪያ የኢትዮጵያ ካቶሊክ ቤተ ክርስቲያን በምትሰራቸው ልማታዊና ሐዋርያዊ ተግባራት ወቅት ስለሚያጋጥሟት ተግዳሮቶች ዙሪያ የኢትዮጵያ ካቶሊክ ዩኒቨርሲቲን በተመለከተ እንዲሁም በወጣቶችና በሌሎች የቤተ ክርስቲያን ጉዳዮች ላይ እየመከረ እስከ ነሐሴ 2 ቀን 2018 ዓመተ ምህረት ድረስ የሚቆይ መሆኑም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። በመላው አፍሪካ አድማጭ የሆነች ቤተ ክርስቲያን ለመገንባት ጥሪ መደረጉ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
1: ከመላው አፍሪካ ከማደጋስካር እና ከአካባቢው ደሴቶች የተውጣጡ 7 የክልል ብፁዓን ጳጳሳት ጉባኤዎችን የሚወክሉ ከ50 በላይ ልዑካን የተሳተፉበትና እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት በሮም ለሚካሄደው አጠቃላይ የቤተ ክርስቲያን ጉባኤ የተዘጋጀው የመጀመሪያ የዝግጅት ጉባኤ ሐምሌ 29 ቀን 2018 ዓመተ ምህረት የተጠናቀቀ ሲሆን ለኡካኑ በዚህ ጉባኤ ላይ በመላው አህጉሩቲው ይበልጥ ሲኖዶሳዊና ሚስዮናዊ የሆነች ቤተክርስቲያንን ለማጎልበት ያላቸውን ቁርጠኝነት ማደሳቸው ተነግሯል። በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ሐሳብ ሐምሌ 28 እና 29 በአዲስ አበባ የተካሄደው ይህ ሴሚናር እንደ አውሮፓውያን አቆጣጠር ጥቅምት ወር 2028 ዓመተ ምህረት በሮም ለሚካሄደው የቤተክርስቲያን ጉባኤ የአፍሪካን ዝግጅት የአህጉራዊ ምዕራፍ በይፋ ያስጀመረ እንደነበርም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የኪንሻሳ ሊቀ ጳጳስ እንዲሁም የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ኅብረት ሴካም ፕሬዝዳንት የሆኑት ብፁዕ ካርዲናል ፍሪዶሊን ኢቦንጎ ሞሴንጉ በጉባኤው የመዝጊያ መርሃ ግብር ላይ ባደረጉት ንግግር በጉባኤው የሁለት ቀናት ቆይታ ወቅት ለነበሩት የጸሎት፣ የማዳመጥ፣ የውይይትና የማስተዋል ጊዜያት እግዚአብሔርን ያመሰገኑ ሲሆን በዚህ ጉባኤ የሥራ ሂደቶች ብቻ የተገመገሙበት ብቻ ሳይሆን በአፍሪካ ቤተክርስቲያን ሕይወት ውስጥ የመንፈስ ቅዱስን ሥራ የተስተዋለበት አጋጣሚ እንደነበር ገልጸው መንፈስ ቅዱስ ይበልጥ ሲኖዶሳዊ እና ሚስዮናዊ እንድንሆን እንዴት እየጠራን እንደሆነ በጋራ ለመለየት ሞክረናል ብለዋል። ብፁዕ ካርዲናል ኤምቦንጎ ጉባኤው የተሳካ እንዲሆን የኢትዮጵያ ካቶሊክ ቤተክርስቲያን የብፁዓን ጳጳሳት ጉባኤ እና የአዲስ አበባ ሀገረ ስብከት ላደረጉት ጉልህ ሚና ምስጋናቸውን ያቀረቡ ሲሆን ከዚህም ባሻገር አህጉራዊና ክልላዊ የሲኖዶስ ቡድኖች ጽሑፍ አቅራቢዎችና ተሳታፊዎች ለነበራቸው ቁርጠኝነትና ጠቃሚ አስተዋጽኦ ከፍ ያለ ምስጋናቸውን ገልጸዋል። ብፁዕ ካርዲናል ኤምቦንጎ ውይይቱን አስመልክቶ እንደተናገሩት የጉባኤው ተሳታፊዎች በመላው አህጉሪቱ የሚታዩትን አበረታች የተስፋ ምልክቶችን ለይተው እንዳወቁና በሚቀጥሉት 2 ዓመታት የቤተ ክርስቲያኒቱን ጉዞ የሚመሩ የአፍሪካ ሲኖዶስ ቅድሚያ የሚሰጣቸው ነገሮችን እንዳስተዋሉ የጠቀሱ ሲሆን እነዚህም ቅድሚያ የሚሰጣቸው ነገሮች የጋራ የማስተዋል ሂደት ፍሬ እንደሆኑ ገልጸው በአካባቢው አብያተ ክርስቲያናት ውስጥ ማዳመጥን፣ ውይይትንና ሚስዮናዊ ተሐድሶን ለማጠናከር የጋራ አድማስን ይሰጣል ብለዋል። የሴካሙ ፕሬዝዳንት በማከልም እንደ አውሮፓውያን አቆጣጠር በ2027 ዓመተ ምህረት ጀምሮ የአህጉራዊ ሲኖዶስ ሂደቱን የሚመራውን ፍኖተ ካርታ የዘረዘሩ ሲሆን በአፍሪካ የምትገኘው ቤተ ክርስቲያን በሀገረ ስብከትና በሀገር አቀፍ ደረጃ ከሚካሄዱ የግምገማ ጉባኤዎች ወደ አህጉራዊ የሲኖዶስ ጉባኤ በመሸጋገር በመጨረሻም እንደ አውሮፓውያን አቆጣጠር ጥቅምት 2028 ዓመተ ምህረት በሮም በሚካሄደው የቤተ ክርስቲያን ጉባኤ የሚጠናቀቅ የሂደት ደረጃ የሆኑ 4 ተከታታይ ደረጃዎች ማለትም የግንዛቤ፣ የትርጓሜና የአቅጣጫና የአከባበር ወቅቶችን እንደምታሳልፍ ጠቁመዋል። ብፁዕ ካርዲናል አምቦንጎ ሴሚናሩ ስብሰባ ብቻ ሳይሆን የክልል ቡድኖችን ለሚጠብቃቸው ቀጣይ ሥራ ለማዘጋጀት የታሰበ የአቅም ግንባታ ሂደት መሆኑን ለተሳታፊዎች አስታውሰው እነዚህ ክልላዊ ቡድኖች ወደ የሀገሮቻቸው ሲመለሱ ብሔራዊ የሲኖዳል ቡድኖችን እንዲያቋቁሙ ጥሪ ያቀረቡ ሲሆን ብሔራዊ ቡድኖችም በተራቸው የሀገረ ስብከት ሲኖዶሳዊ ቡድኖችን እንዲመሰረቱና በዚህ መንገድ እነዚህ ጉባኤዎች በየደረጃው ለማክበር በሚገባ እንዘጋጃለን ብለዋል። ልዑካኑ የአካባቢያቸው አብያተ ክርስቲያናት የመንፈስ ቅዱስን ተግባር ለይተው ማስተዋል እንዲችሉ መርዳት እንደሚገባቸው እንዲሁም የአፍሪካ ስጦታዎችና ልምዶች በሲኖዶሳዊ ሂደት አማካኝነት ሁለንተናዊቷን ቤተ ክርስቲያን እንዲያበለጽጉ ማረጋገጥ እንደሚገባቸው ያሳሰቡት ብፁዕ ካርዲናሉ መንፈስ ቅዱስ የሚያሳየንን መንገድ ለመከተል የሚያስችል ድፍረት እንዲሁም በህብረት በተሳትፎና በተልእኮ አብሮ የመጓዝ ልግስና እንዲኖረን መጸለይ አለብን ብለዋል። ብፁዕ ካርዲናል ኢምቦንጎ ሴሚናሩን በይፋ ከመዝጋታቸው በፊት የአህጉሪቱን የሲኖዶሳዊ ጉዞ የቤተ ክርስቲያኒቱ እናት የሆነችው የቅድስት ድንግል ማርያም አማላጅነት እንዲያገኘው በመጸለይ የእግዚአብሔር ሕዝብ እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት ለሚካሄደው የቤተ ክርስቲያን ጉባኤ እየተዘጋጁ ባሉበት በአሁኑ ወቅት ቅድስት ድንግል ማርያም አብራ እንድትጓዝ ጸልየዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የአርብ ነሐሴ 1 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ዛሬ አርብ ነሐሴ 1 2018 ዓመተ ምህረት በአገራችን በኢትዮጵያ በሚገኙ የካቶሊክ ቤተክርስቲያን ምእመናን ዘንድና በሌሎች አብያተ ክርስቲያናት ዘንድ የፍልሰታ ማርያም ጾም መጀመሩ ይታወሳል። በተጨማሪም በኢትዮጵያ የካቶሊክ ቤተክርስቲያን 60ኛው የጳጳሳት ጉባኤ በመከናወን ላይ ይገኛል። እነዚህን ሁለት ክስተቶች አስመልክተው ብፁዕ ካርዲናል ብርሃነ ኢየሱስ ያስተላለፉትን መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ባለም አቀፍ የካቶሊክ ቤተክርስቲያን መገናኛ ህብረት ውስጥ አፍሪካ የአመራር እድሉን ዳግም ማግኘቷ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ እየተካሄደ መሆኑን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመላው አፍሪካ አድማጭ ሆነች ቤተክርስቲያንን ለመገንባት ጥሪ መደረጉን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን በፕሮግራም ጥበት ምክንያት ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት በዛሬው ዕለት ወደ እናንተ አድማጮቻችን የማናደርስ መሆኑን ከይቅርታ ጭምር ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ብፁዕ ካርዲናል ብርሃነ ኢየሱስ 60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም የጾም ወቅት ያስተላለፉትን መልእክት በማስከተል ወደ እናንተ አድማጮቻችን እናደርሳለን። ተከታተሉን።

በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምእመናን እንዲሁም ክቡራን ኢትዮጵያውያንና ኢትዮጵያውያት ትውልደ ኢትዮጵያውያን በሙሉ በአገሩም ውስጥም በውጭም ያላችሁ በሙሉ አሁን እኔ የምገኘው እዚህ በአጽናኟ ማርያም ኮንሶላታ ገዳም ነው። እዚህም የተገኘሁት የኢትዮጵያ ጳጳሳት ጉባኤ እየተካሄደ ነው፣ መደበኛው ጉባኤ እየተካሄደ ነው። እዛ ላይ ነው የተገኘሁት እና ይህ ጉባኤ በዓመት ሁለት ጊዜ የምናደርገው ነው። 13ቱም ሰበካዎች ተሰባስበው ጳጳሳቱ ሁሉ በተገኙበት ስለ አገራችን ስለ ኢትዮጵያ የምንወያይበት የምንመካከርበት እንዲሁም ደግሞ ስለ ቤተ ክርስቲያናችንም ጉዳዮች አንስተን የምንመክርበት ጉባኤ ነው። እንዲያውም በዚሁ ወር ውስጥ ብዙ ጉባኤዎች አካሂደናል። ናይሮቢ ላይ የምስራቅ አፍሪካ እና የአፍሪካ ቀንድ ጳጳሳት ጉባኤ አካሂደናል። በዚህም ሳምንት ደግሞ የሚገርም ነው፣ በኢትዮጵያ ላይ በዚሁ በአዲስ አበባ ላይም እንዲሁ የአፍሪካ ጳጳሳት ጉባኤ ስለ ሲኖዶስ ሁኔታ በዓለም አቀፍ ባለችው ቤተ ክርስቲያን ላይ እየተወያዩ ነው ያሉት። እንዲሁም ስለ ትምህርት ጉዳይም እየተወያዩ ባሉበት ጊዜ ነው የእኛም የኢትዮጵያ ጳጳሳት ጉባኤ ዓመታዊ ጉባኤውን እያደረገ ያለው። በልዩ ልዩ ነጥብ ላይ እንወያያለን፣ እንመክራለን። ያሉትን ስራዎቻችንን እንዴት መቀጠል እንዳለብን፣ ከምእመናን ጋር እንዴት አይነት ህብረት ሊኖረን እንደሚገባ፣ እንዲሁም ደግሞ ከመንግስትም ጋር ሆነን የምንሰራቸው ተቋማት አሉ። የትምህርት፣ የጤና፣ የልማት፣ የማህበራዊ ጉዳይ ስራዎችን በህብረት እንዴት እንደምናካሄድ የምንመክርበት ወቅት ነው። እንዲሁም በይህንን ስራ በምንሰራበትም ጊዜ ያሉትን አዎንታዊና አሉታዊ ሁኔታዎችን የምንገመግምበት፣ በተለይም ደግሞ እነዚህን ስራዎች በምናከናውንበት ጊዜ ቤተክርስቲያናችን እነዚህን ስራዎች በምትፈጽምበት ቦታዎች ሁሉ ያሉትንም ተግዳሮቶች አብረን የምናይበት ጉባኤ ነው። ስለዚህ ምእመናን ሁላችሁም ዛሬ በቅዳሴ ነው የጀመርነውና ይህንን ጉባኤያችንን እናንተም በጸሎት ከኛ ጋር እንድትሆኑ፣ ምክንያቱም የምንሰራው ስራ ሁሉ በእግዚአብሔር ቸርነት እግዚአብሔርን ደስ የሚያሰኝ ለህዝባችን አገልግሎት ብቁ ሆኖ የሚገኝ ስራ ቤተክርስቲያናችን እንድትሰራ ጸሎት እንድታደርጉ አደራ እላችኋለሁ። እንዲያውም ይህንን ትልቁን ጉባኤያችንን የምናካሂደው ዛሬ በነገ በምንጀምረው በፍልሰታ ማርያም ሱባኤ ዋዜማ ላይ ነው። ከነገ ጀምሮ ለሁለት ሳምንታት ሁለት ሱባኤ እንበል ፍልሰታ ማርያምን የምንጾምበትና የምንጸልይበት ወቅት ነው። ደስ የሚል በዓል ነው። ህፃናት፣ ወጣቶች፣ እናቶች፣ አባቶች ሁሉ ቤተ ክርስቲያን በመቅረብ እመቤታችን ድንግል ማርያምን የምንማጠንበት ወቅት ስለሆነ በዚህ ወቅት በተለይ ቤተ ክርስቲያናችን ለእመቤታችን ለቅድስት ድንግል ማርያም ያላትን ከፍተኛ ክብርና ምስጋና የምናቀርብበት ጊዜ ነው። በዚሁም በፍልሰታ ጾም ጊዜ አሁንም ስለ ሀገራችን ሰላም፣ ስለ ሀገራችን አንድነት የምንጸልይበት ወቅት ነው። በሀገራችን ላይ ያሉት ግጭቶችም ሆኑ እንዲሁም አለመግባባቶች ተወግደው አገራችን ኢትዮጵያ እንደ ቀድሞ በእውነቱ የሃይማኖት አገር፣ የሰላም አገር፣ የፍቅር አገር እንድትሆን የምንጸልይበት የጾም የጸሎት ጊዜ ይሆናል። ይሄ የፍልሰታ ጊዜ ማለት ነው። በተለይም ደግሞ በአሁኑ ጊዜ በሀገራችን ደረጃ የብሔራዊ ምክክር ኮሚሽን በኢትዮጵያ ደረጃ ተወካዮቹን በተቻለ መጠን ከመላው ኢትዮጵያ ሰብስቦ አምጥተው
እየተመካከሩ ባለበት ወቅት ስለሆነ የነሱ ጥረትም ፍሬ እንዲያፈራ ምን ጸልይበት ወቅት ነው። ቀላል እንዳልሆነ እናውቃለን። ግን ኢትዮጵያውያን በጠረጴዛ ዙሪያ ሆነው መነጋገራቸው መመካከራቸው ራሱ ትልቅ ጸጋ ነው ብለን ቤተክርስቲያናችን ታምናለች። ይሄም ለፍሬ እንደሚበቃ ተስፋ ታደርጋለች። ያለነውም ዘመነ ክረምት ላይ ነን። ዝናቡ እንደ ድሮው ለየት ብሎ የሚዘንብበት ወቅት አይደለም። በዓለም ሁኔታ ላይ የአየር ንብረት ሁኔታ እየተቀየረ መሆኑንም እናምናለን እናውቃለን። ሆኖም ግን ይሄም ዘመነ ክረምት የጸጋ ክረምት ሆኖልን፣ የምህረት ክረምት ሆኖልን ከጎርፍ ከምን ተወግዶ አገራችን ዝናቡም በሚመለከተው አካባቢ ዘንቦ የተዘራውም ለፍሬ በቅቶ ለማየት የምንጸልይበት ወቅት ነው። በእግዚአብሔር ቸርነት እንግዲህ ይህም ዘመነ ክረምት በሰላም ካለፈልን የተዘራው ለፍሬ እንዲደርስ እግዚአብሔር እንለምናለን በጋራ ማለት ነው። በዚህ በአሁኑ ባለንበት ወቅት ይህም ዘመን በሰላም አልፎ ለአዲሱ ዘመን ለ2019 ዓ ም ሁላችንንም በሰላም እንዲያደርሰን ሁላችሁም እንድትጸልዩ አደራ እላለሁ። ለእኛም ጸልዩልን። እግዚአብሔር አምላክ አገራችን ኢትዮጵያንና ሕዝቧን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ብፁዕ ካርዲናል ብርሃነ ኢየሱስ ለ60ኛው የጳጳሳት ጉባኤ መግቢያና ለፍልሰተ ማርያም ጾም ወቅት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓ ም ዕለታዊ ስርጭታችንን ነው። በዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛዎች ኅብረት ውስጥ አፍሪካ የአመራር ዕድሉን ዳግም ማግኘቷ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በሩዋንዳ መዲና ኪጋሊ ውስጥ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ላይ አዲስ የዳይሬክተሮች ቦርድ መቋቋሙ የተገለጸ ሲሆን ይህ የዳይሬክተሮች ቦርድ ምርጫ የተካሄደው ከሐምሌ 27 እስከ ነሐሴ 2 ቀን 2018 ዓመተ ምህረት ድረስ በኪጋሊ ሩዋንዳ በሚካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ጉባኤ ጎን ለጎን እንደሆነና በዚህ ምርጫ ውጤት መሠረት እንደ አውሮፓውያን አቆጣጠር ከ2001 ዓመተ ምህረት ጀምሮ ለመጀመሪያ ጊዜ ሴቶች የቦርዱን አብላጫ ቁጥር መያዛቸው ተገልጿል። የዘመናዊ ሚዲያ ተግዳሮቶችን፣ የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉ ርዕሶች ላይ የሚወያዩ ከመላው ዓለም የተውጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 ጀምሮ በሩዋንዳ መዲና ኪጋሊ የተሰባሰቡ ሲሆን ከኪጋሊ ሀገረ ስብከት ሩዋንዳዊው ካህን አባ ፊዴሌ ሙታባዚ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ፕሬዝዳንት ሆነው መመረጣቸው ተነግሯል። የሩዋንዳ ካቶሊክ ቤተ ክርስቲያን ስር የሚታተመው ኬንያ ማቴክ ጋዜጣ ማኔጂንግ ዳይሬክተር እና የሩዋንዳ ጳጳሳት ጉባኤ የኮሚኒኬሽን ዳይሬክተር የሆኑት አባ ሙታባዚ ምርጫውን ተከትሎ የሥልጣን ዘመናቸውን ካጠናቀቁት ከምሁሩ ናይጄሪያዊ ካህን ፕሮፌሰር አባ ዊልተር ቼክዌንዱ ሥልጣን የተረከቡ ሲሆን አዲሱና የተሟላው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ሪጅን የዳይሬክተሮች ቦርድ የናይሮቢ የካቶሊክ ሚዲያ ኔትወርክ ሊቀመንበር የሆኑትን ቨርጂኒያ ካቡንጉን እንደሚያካትት የተገለጸ ሲሆን ከዚህም በተጨማሪ አዲሱ የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የአፍሪካ ቅርንጫፍ ምክትል ፕሬዝዳንት ሆነው መመረጣቸውም ጭምር ተገልጿል። በዚህ 7 አባላት ባሉት የዳይሬክተሮች ቦርድ ውስጥ ከተመረጡት መካከል የቡርኪና ፋሶው አባ አሌክሲስ ኡድራጎኦ የሚገኙበት ሲሆን አባ አሌክሲስ ጻፊና ገንዘብ ያዥ ሆነው መመረጣቸውም ጭምር ተነግሯል። ከዚህም በተጨማሪ እህት አናስቲኒያ ከሞዛምቢክ፣ አቶ ኩዳክዌሼ ከዚምባብዌ፣ ወይዘሮ ክላሪስ ከናይጄሪያ እንዲሁም ወይዘሮ ሚዋሚ ከዛምቢያ መመረጣቸውም ተገልጿል። አባ ሙታባዚ ከተመረጡ በኋላ ባደረጉት ንግግር ለተወካዮቹ ምስጋናቸውን አቅርበው መጪው የሥራ ወቅት ድጋፋቸው እንዲቀጥል ጥሪ ያቀረቡ ሲሆን ምርጫውን ከመልክዓ ምድራዊ አቀማመጥና ከሚነገሩ ኦፊሴላዊ ቋንቋዎች ማለትም እንግሊዝኛ፣ ፈረንሳይኛና ፖርቹጋልኛ ቋንቋዎች አንጻር የአፍሪካን እውነታ በትክክል የሚያንጸባርቅና ከዚህ በፊት ታይቶ የማይታወቅ ሂደት እንደሆነም ገልጸዋል። ከዚህም በተጨማሪ የአፍሪካ ተወካዮች ጉባኤ አብዛኛዎቹን የቦርድ አባላት ሴቶች አድርጎ በመምረጡ ብቻ ሳይሆን እነዚህ ሴቶች ከጾታቸው ባሻገር ልምድ ያላቸው የሚዲያ ባለሙያዎችና አስተዳዳሪዎች በመሆናቸው ደስተኛ መሆናቸውን ተናግረዋል። በኪጋሊ እየተካሄደ ባለው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ የአካባቢው አዘጋጅ ኮሚቴ ጊዜያዊ ሰብሳቢ የሆኑት አባ ሙታባዚ በአዘጋጆቹ የተከናወነው ጥንቃቄ የተሞላበት ዝግጅትና ውጤታማ አሰራር በተወካዮቹ ዘንድ አድናቆት ማትረፋቸውን ገልጸዋል። በኪጋሊ እየተካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ከአምስት አህጉራት የተወጣጡ ከ40 በላይ ሀገራት የተወከሉ ከ200 የሚበልጡ የካቶሊክ ጋዜጠኞችን፣ የሚዲያ ባለሙያዎችንና የግንኙነት ሥራ ባለሙያዎችን በአንድ ላይ ያሰባሰበ ሲሆን ይህ በአፍሪካ ሲስተናገድ የመጀመሪያው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ መሆኑም ተነግሯል። ዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር እንደ ዓለም አቀፍ የግንኙነት ባለሙያዎች ማኅበር በይፋ የተመሠረተው እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት እንደነበር የተገለጸ ሲሆን ማህበሩ የተቋቋመው በሮም በተካሄደው የጋራ ጉባኤ ላይ እንደሆነና ይህም የተፈጠረው እንደ አውሮፓውያን አቆጣጠር በ1928 ዓመተ ምህረት የተመሰረቱትን ሁለት ነባር የካቶሊክ ቤተክርስቲያን የሬዲዮና የቴሌቪዥን ተቋማትን አንድ ላይ በማዋሃድ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ እያካሄዱ መሆኑ ተገለጸ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
1: የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ሐምሌ 30 ቀን 2018 ዓመተ ምህረት በአዲስ አበባ ሀገረ ስብከት ኮንሶላታ ማርያም ቁምስና ውስጥ በሚገኘው የመሰብሰቢያ አዳራሽ የተጀመረ ሲሆን በዚህ ጉባኤ ላይ ከአንድ ሀገር ስብከት ጳጳስ በስተቀር በስራ ላይ የሚገኙ የሁሉም ሀገር ስብከቶች ብፁዓን ጳጳሳት ተገኝተዋል። 60ኛ ዓመታዊ መደበኛ ጉባኤያቸውን በአዲስ አበባ ሀገር ስብከት ኮንሶላታ ማርያም ቁምስና ውስጥ የጀመሩት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ከዚህ ጉባኤ መጀመር ሁለት ቀናት ቀደም ብሎ ሲካሄድ የነበረውን የአፍሪካና የማደጋስካር ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤዎች ኅብረት አህጉር አቀፍ ስብሰባ ላይ ሲሳተፉ በመቆየታቸው የዘንድሮ የጉባኤ ቀናትን እንደሚያሳጥረው ገልጸዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ በዓመት ሁለት ጊዜ ማለትም በታህሳስና ሐምሌ ወር ላይ የሚደረግ ሲሆን በዚህኛው 60ኛ መደበኛ ጉባኤ ላይ በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይ የሆኑት ሊቀ ጳጳስ ብሪያን ንጉዚ ኡዳጉዌ መገኘታቸውና ከብፁዓን ጳጳሳቱ ጋር ስለ ዓለም አቀፍና ሀገር አቀፍ የቤተ ክርስቲያን ጉዳዮች ላይ ይወያያሉ ተብሎም እንደሚጠበቅ ተገልጿል። በፍልሰታ ማርያም ጾም ዋዜማ ላይ በተጀመረው የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ዓመታዊ 60ኛ መደበኛ ጉባኤ ላይ በተለይም ስለ ሀገራችን ሰላምና እየተካሄደ ስለሚገኘው ሀገራዊ የምክክር ጉባኤ ምእመናን ጸሎት እንዲያደርጉ ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘኢትዮጵያ ጥሪ አቅርበዋል። ከዚህም ባሻገር እየተካሄደ በሚገኘው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት 60ኛ መደበኛ ጉባኤ ላይ ከሚነሱ አንኳር ጉዳዮች መካከል የሀገሪቱን የሰላም ሁኔታ፣ የቤተ ክርስቲያን ሐዋርያዊ ሕይወትና ሕጋዊ ማዕቀፍ ጉዳይ፣ የምእመናን የወጣቶች የገዳማውያንና ገዳማውያት ሕይወት፣ ለተለያዩ የቤተ ክርስቲያን አገልግሎት ወደ ኢትዮጵያ በመምጣት ስለሚያገለግሉ ገዳማውያንና በጎ ፈቃደኞች ሁኔታ እንዲሁም የቤተ ክርስቲያን ተቋማት የሥራ ሂደት ጉዳዮች እንደሚነሱ የተገለጸ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ፕሬዝዳንት የሆኑት የብፁዕ ካርዲናል አቡነ ብርሃነ ኢየሱስ የጡረታ እረፍትን ተከትሎ በቀጣይ ጉባኤውን የሚመሩ ጳጳስ ምርጫ በዋነኝነት የሚወያዩባቸው አጀንዳዎች መሆናቸውን የጉባኤው ማህበራዊ ተግባቦት ተወካይ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር አደሴ ሀገር ስብከት ጳጳስ ገልጸዋል። ከዚህም በተጨማሪ በዚህ ጉባኤ ላይ ከቀናት በፊት በኬንያ በተካሄደው 21ኛ የምስራቅ አፍሪካ ጳጳሳት ጉባኤ የተወሰኑ ውሳኔዎች ተግባራዊ የሚሆኑበት መንገዶች ዙሪያ የኢትዮጵያ ካቶሊክ ቤተ ክርስቲያን በምትሰራቸው ልማታዊና ሐዋርያዊ ተግባራት ወቅት ስለሚያጋጥሟት ተግዳሮቶች ዙሪያ የኢትዮጵያ ካቶሊክ ዩኒቨርሲቲን በተመለከተ እንዲሁም በወጣቶችና በሌሎች የቤተ ክርስቲያን ጉዳዮች ላይ እየመከረ እስከ ነሐሴ 2 ቀን 2018 ዓመተ ምህረት ድረስ የሚቆይ መሆኑም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። በመላው አፍሪካ አድማጭ የሆነች ቤተ ክርስቲያን ለመገንባት ጥሪ መደረጉ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዘላለም ኃይሉ።
1: ከመላው አፍሪካ ከማደጋስካርና ከአካባቢው ደሴቶች የተውጣጡ 7 የክልል ብፁዓን ጳጳሳት ጉባኤዎችን የሚወክሉ ከ50 በላይ ልዑካን የተሳተፉበትና እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት በሮም ለሚካሄደው አጠቃላይ የቤተ ክርስቲያን ጉባኤ የተዘጋጀው የመጀመሪያ የዝግጅት ጉባኤ ሐምሌ 29 ቀን 2018 ዓመተ ምህረት የተጠናቀቀ ሲሆን ለኡካኑ በዚህ ጉባኤ ላይ በመላው አህጉሩቱ ይበልጥ ሲኖዶሳዊና ሚስዮናዊ የሆነች ቤተክርስቲያንን ለማጎልበት ያላቸውን ቁርጠኝነት ማደሳቸው ተነግሯል። በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓመተ ምህረት ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ሐሳብ ሐምሌ 28 እና 29 በአዲስ አበባ የተካሄደው ይህ ሴሚናር እንደ አውሮፓውያን አቆጣጠር ጥቅምት ወር 2028 ዓመተ ምህረት በሮም ለሚካሄደው የቤተክርስቲያን ጉባኤ የአፍሪካን ዝግጅት የአህጉራዊ ምዕራፍ በይፋ ያስጀመረ እንደነበርም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የኪንሻሳ ሊቀ ጳጳስ እንዲሁም የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ህብረት ሴካም ፕሬዝዳንት የሆኑት ብፁዕ ካርዲናል ፍሪዶሊን ኢቦንጎ ሞሴንጉ በጉባኤው የመዝጊያ መርሃ ግብር ላይ ባደረጉት ንግግር በጉባኤው የሁለት ቀናት ቆይታ ወቅት ለነበሩት የጸሎት፣ የማዳመጥ፣ የውይይትና የማስተዋል ጊዜያት እግዚአብሔርን ያመሰገኑ ሲሆን በዚህ ጉባኤ የሥራ ሂደቶች ብቻ የተገመገሙበት ብቻ ሳይሆን በአፍሪካ ቤተክርስቲያን ሕይወት ውስጥ የመንፈስ ቅዱስን ሥራ የተስተዋለበት አጋጣሚ እንደነበር ገልጸው መንፈስ ቅዱስ ይበልጥ ሲኖዶሳዊ እና ሚስዮናዊ እንድንሆን እንዴት እየጠራን እንደሆነ በጋራ ለመለየት ሞክረናል ብለዋል። ብፁዕ ካርዲናል ኤምቦንጎ ጉባኤው የተሳካ እንዲሆን የኢትዮጵያ ካቶሊክ ቤተክርስቲያን የብፁዓን ጳጳሳት ጉባኤ እና የአዲስ አበባ ሀገረ ስብከት ላደረጉት ጉልህ ሚና ምስጋናቸውን ያቀረቡ ሲሆን ከዚህም ባሻገር አህጉራዊና ክልላዊ የሲኖዶስ ቡድኖች ጽሑፍ አቅራቢዎችና ተሳታፊዎች ለነበራቸው ቁርጠኝነትና ጠቃሚ አስተዋጽኦ ከፍ ያለ ምስጋናቸውን ገልጸዋል። ብፁዕ ካርዲናል ኤምቦንጎ ውይይቱን አስመልክቶ እንደተናገሩት የጉባኤው ተሳታፊዎች በመላው አህጉሪቱ የሚታዩትን አበረታች የተስፋ ምልክቶችን ለይቶ እንዳወቁና በሚቀጥሉት 2 ዓመታት የቤተ ክርስቲያኒቱን ጉዞ የሚመሩ የአፍሪካ ሲኖዶስ ቅድሚያ የሚሰጣቸው ነገሮችን እንዳስተዋሉ የጠቀሱ ሲሆን እነዚህም ቅድሚያ የሚሰጣቸው ነገሮች የጋራ የማስተዋል ሂደት ፍሬ እንደሆኑ ገልጸው በአካባቢው አብያተ ክርስቲያናት ውስጥ ማዳመጥን፣ ውይይትንና ሚስዮናዊ ተሐድሶን ለማጠናከር የጋራ አድማስን ይሰጣል ብለዋል። የሴካሙ ፕሬዝዳንት በማከልም እንደ አውሮፓውያን አቆጣጠር በ2027 ዓመተ ምህረት ጀምሮ የአህጉራዊ ሲኖዶስ ሂደቱን የሚመራውን ፍኖተ ካርታ የዘረዘሩ ሲሆን በአፍሪካ የምትገኘው ቤተ ክርስቲያን በሀገረ ስብከትና በሀገር አቀፍ ደረጃ ከሚካሄዱ የግምገማ ጉባኤዎች ወደ አህጉራዊ የሲኖዶስ ጉባኤ በመሸጋገር በመጨረሻም እንደ አውሮፓውያን አቆጣጠር ጥቅምት 2028 ዓመተ ምህረት በሮም በሚካሄደው የቤተ ክርስቲያን ጉባኤ የሚጠናቀቅ የሂደት ደረጃ የሆኑ 4 ተከታታይ ደረጃዎች ማለትም የግንዛቤ፣ የትርጓሜና የአቅጣጫና የአከባበር ወቅቶችን እንደምታሳልፍ ጠቁመዋል። ብፁዕ ካርዲናል አምቦንጎ ሴሚናሩ ስብሰባ ብቻ ሳይሆን የክልል ቡድኖችን ለሚጠብቃቸው ቀጣይ ሥራ ለማዘጋጀት የታሰበ የአቅም ግንባታ ሂደት መሆኑን ለተሳታፊዎች አስታውሰው እነዚህ ክልላዊ ቡድኖች ወደ የሀገሮቻቸው ሲመለሱ ብሔራዊ የሲኖዳል ቡድኖችን እንዲያቋቁሙ ጥሪ ያቀረቡ ሲሆን ብሔራዊ ቡድኖችም በተራቸው የሀገረ ስብከት ሲኖዶሳዊ ቡድኖችን እንዲመሰረቱና በዚህ መንገድ እነዚህ ጉባኤዎች በየደረጃው ለማክበር በሚገባ እንዘጋጃለን ብለዋል። ለኡካኑ የአካባቢያቸው አብያተ ክርስቲያናት የመንፈስ ቅዱስን ተግባር ለይተው ማስተዋል እንዲችሉ መርዳት እንደሚገባቸው እንዲሁም የአፍሪካ ስጦታዎችና ልምዶች በሲኖዶሳዊ ሂደት አማካኝነት ሁለንተናዊቷን ቤተ ክርስቲያን እንዲያበለጽጉ ማረጋገጥ እንደሚገባቸው ያሳስቡት ብፁዕ ካርዲናሉ መንፈስ ቅዱስ የሚያሳየንን መንገድ ለመከተል የሚያስችል ድፍረት እንዲሁም በህብረት በተሳትፎና በተልእኮ አብሮ የመጓዝ ልግስና እንዲኖረን መጸለይ አለብን ብለዋል። ብፁዕ ካርዲናል ኢምቦንጎ ሴሚናሩን በይፋ ከመዝጋታቸው በፊት የአህጉሪቱን የሲኖዶሳዊ ጉዞ የቤተ ክርስቲያኒቱ እናት የሆነችው የቅድስት ድንግል ማርያም አማላጅነት እንዲያገኘው በመጸለይ የእግዚአብሔር ሕዝብ እንደ አውሮፓውያን አቆጣጠር በ2028 ዓ ም ለሚካሄደው የቤተ ክርስቲያን ጉባኤ እየተዘጋጁ ባሉበት በአሁኑ ወቅት ቅድስት ድንግል ማርያም አብራ እንድትጓዝ ጸልየዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የአርብ ነሐሴ 1 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።